መገናኛድን ክስተስ ተስተስ ታዲያ ምንድነው ታዲያ ምንድነው ይቅርንዲያ ታዲያ ምንድነው ታዲያ ምንድነው ይቅርንዲያ

0: فلين بون؟
1: ايه
0: تلك بون على ايفرس لايك تلك صار بون لايك دوم كنت دروي من دنا بروت يعني فلقا ولا جرى بينور سلام فكر دينا دنيا ولا شيء من كبر لي رول فلقا له ولا شيء من نكس فلقا له ولا شيء من مرا فلقا له ولا شيء من ناو فلقا له ولا شيء ولا شيء من يقبع نال ሁላችንም እውነትን እናውቅ ይገባል፣ እንከተል ይገባል፣ ይገባል ይገባል፣ እንረዳ ይገባል። እውነት እውነት እውነት ብቻ ነው፣ ሌላ እውነት የለም። እውነት ብቻ ነው። እውነት ሳምናት እውነት እውነት ብቻ ነው። እዛ ላሲቸር ካስማስ ወሬን በዜማ እንጂ ወሬ እንደው አይበጅ። ታጋሹ አቡሹ ባይሰራ ደግሞ